ብቻውን ትባርካለ ያክፍል ያክፍል ወብነክ ወቂ እንደ ደይደማ ደይደማ ደማ ደምብ ወሐምዱ ተሰፈቲከን ወታ ሱፊያን ተውሪ ዱን ሱፊያን ከቦማ